0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ ቅዳሜ ግንቦት 1 ቀን 2018 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ ከቦን የቀጥታ ስርጭት ስቱዲዮ እነሆ ስርጭታችን ጀመረ። አብራችሁን ቆዩ። ስርጭታችን የሚተላለፍበትን የሞገድ መስመር ላፍታ ላስታውሳችሁ፣ በሳተላይት ላይ ነው የምንገኘው። በኢትዮ ሳት በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ እንገኛለን። ትራንስፖንደሩ MEH 01 ወይም ደግሞ በEAH 01 ላይ ይገኛል። በኢንተርኔት ለምትከታተሉን አድማጮቻችን DW አማሪክ በተባለው መተግበሪያ ላይ እንገኛለን። ከዚህ በተጨማሪ በዩቲዩብ በዋትስአፕ እንዲሁም በቴሌግራም ዝግጅቶቻችንን በስርጭት ወቅትና ከስርጭት በኋላ እንዲሁም መከታተል ትችላላችሁ። ያለም ዜና በማስቀደም የሚጀምረው የዕለቱ ስርጭታችን፣ በማስከተልም ለዕለቱ የተሰናዱ ሁለት ዘገባዎች ይደመጡበታል። የአድማጮች ማህደርና ትኩረት በአፍሪካ መደበኛ ዝግጅቶቻችንም እንዲሁ ሰዓታቸውን ጠብቆ ይስተናገዳሉ። የዕለቱ ትኩረት በአፍሪካ ዝግጅታችን በደቡብ አፍሪካ የተባባሰ የሄደው የመጤ ጠል እንቅስቃሴ እንዲሁም ጋና በስራ ፈላጊዎች ላይ የሚደርሰውን የጾታዊ ብዝበዛ ለመግታት የወሰደችውን እርምጃ የሚዳስስበት ዝግጅት ያስደምጣል። ሳምንታዊ ተከታታይ ድራማም ዛሬ አራተኛው ክፍል ተሰናድቷል። ሰዓቱን ጠብቆ ይቀርብላችኋል። ለዓለም ዋና ዋና ዜና ፀሐይ ጫኔ ስርጭቱን በመምራት ደግሞ ኒታምራ ኢንሳ በጋራ እንቆያለን። አሁን ቀዳሚው የዓለም ዜና ነው። ፀሐይ ጫኔ።
0: የዲደብሊው ዜና
2: ዜና እናሰማለን። በቅድሚያም ርዕሶቹን። በአዲስ አበባ ሽሮ ሜዳ አካባቢ ባለፈው ሐሙስ በአንድ የፖሊስ አባል የተገደለ ወጣት ትናንት አርብ ስርዓተ ቀብሩ መፈጸሙን ኗሪዎች ለዶቸ በለ ገለጹ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በወጣቱ ላይ ግድያ የፈጸመ ያለውን ፖሊስ በቁጥጥር ስር አውሎ በምርመራ ላይ መሆኑን አስታውቋል። የናይጄሪያ ጦር በሰሜን ምስራቅ የሀገሪቱ ክፍል 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታወቀ። ያለም የጤና ድርጅት ኃላፊ ሃንታይ ቫይረስ የተከሰተበት መርከብ ከመድረሱ በፊት ስፔን መግባታቸው ገለጹ። የሂዝቦላ በሰሜን የሀገሪቱ ክፍል በሚገኙ የእስራኤል ወታደሮች ላይ ያነጣጠረ የድሮን ጥቃት መፈጸሙ ገለጸ። ሂዝቦላ ጥቃቱን የፈጸመው እስራኤል በሊባኖስ ላይ ላደረሰችው ላለው ተደጋጋሚ ጥቃት ምላሽ ለመስጠት ነው። ሞስኮ በጠንካራ ጥበቃ ስር ዛሬ የድል ቀንን አክብራለች። ኢራን በዓለም ዋንጫ እንደምትሳተፍ አስታወቀች። በውድድሩ ለመሳተፍ ፍላጎቷን ብትገልጽም የውድድሩ አስተናጋጆች ቅድመ ሁኔታዎችን እንዲቀበሉ ጠይቃለች። ዜና በዝርዝር። በአዲስ አበባ ሽሮ ሜዳ አካባቢ ባለፈው ሐሙስ በአንድ ፖሊስ አባል የተገደለ ወጣት ትናንት አርብ ስርዓተ ቀብሩ መፈጸሙን ኗሪዎች ለዶቸ በለ ገለጹ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በወጣቱ ግድያ ላይ የተጠረጠረ ፖሊስ በቁጥጥር ስር አውሎ በምርመራ ላይ መሆኑን አስታውቋል። ወጣቱ በፖሊስ ጣቢያ ፊት ለፊት በአራት ጥይት ተደብድቦ መገደሉን ለዶቸ በለ የገለጹት የአካባቢው ኗሪ ግድያው ከባድ ድንጋጤ ከፈጠረ በኋላ ትናንት ስርዓተ ቀብሩ መፈጸሙን ገልጸዋል።
3: ማህበራዊ ሚዲያውን እንዳለ ሁሉ ማጥለቅልቆታል እኮ ተቀበረ እኮ ትናንትና ወዲያው ነው የተቀበረ ወደ 8 ሰዓት ነው።
2: የአዲስ አበባ ፖሊስ ትላንት ማምሻውን ባወጣው መግለጫ በጉለሌ ክፍለ ከተማ ወረዳ 1 በተለምዶ ሽሮ ሜዳ ተብሎ በሚጠራው አካባቢ ባለፈው ሐሙስ ሚያዝያ 29 ቀን 2018 ዓ.ም ተገኝ ባልቻ የተባለን ወጣት በጥይት ተደብድቦ መገደሉን ገልጾ ግድያ ፈጽሟል የተባለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ እያጣራ መሆኑን አስታውቋል። ክስተቱ ሲፈጠር ሟች በሌላ ወንጀል ተጠርጥሮ ፖሊስ ጣቢያ ከቀረበ በኋላ ወደ ውስጥ አልገባም በማለቱ ግብግብ ተፈጥሮ እንደነበር ፖሊስ በመግለጫው ጠቅሷል። ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ አልነበረም ያለው ፖሊስ የፖሊስ አባሉ የፈጸመው ድርጊት ግን ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑን ገልጿል። የግድያው ምርመራ ውጤትም በቅርቡ ለሕዝብ ይፋ እንደሚያደርግ ፖሊስ በመግለጫው አመልክቷል። የናይጄሪያ ጦር በሰሜን ምስራቅ ሀገሪቱ ክፍል 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታወቀ። የፈረንሳዩ የዜና ምንጭ አጃንስ ፍራንስ ፕሬስ እንደዘገበው የናይጄሪያ ጦር በዚህ ሳምንት በሀገሪቱ ሰሜን ምስራቅ በሚገኝ አንድ ሰፈር ውስጥ በተካሄደ ግጭት ቢያንስ 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታውቋል። ቦታው ለረጅም ጊዜ የእስላማዊ አማጽያን ማዕከል መሆኑንም ዘገባው አመልክቷል። ናይጄሪያ ከጎርጎሪያኑ 2009 ጀምሮ በቀጠና ውስጥ እስላማዊ ግዛት ለመመስረት ከሚፈልጉት ከቦኩ ሐራምና ከሱ ተነጥሎ ከወጣው የምዕራብ አፍሪካ የእስልምና ግዛት ከሚባለው አንጃ ጋር እየተዋጋች ነው። የጦር ኃይሉ እንዳስታወቀው ታጣቂዎቹ ሐሙስ ዕለት የተገደሉት በቡኒ ጋሪ ከተማ በሚገኘው 27ኛው ብርጌድ ዋና መስሪያ ቤትና በዮቤ ግዛት በአቅራቢያ በሚገኝ የፍተሻ ጣቢያ ላይ በተካሄደ የተቀናጀ ዘመቻ ነው። እንደዘገበው ምንም እንኳ የናይጄሪያ ጦር ባይገልጽም ምንጮች ቁጥራቸው በውል የማይታወቅ የጦር አባላትም በአማጺው የእስልምና ቡድን ሙትና ቁስለኛ መሆናቸውን ገልጸዋል። እንደተባበሩት መንግስታት ድርጅት አክራሪ ቡድኑ በሰሜን ምስራቅ ናይጄሪያ እስካሁን ከ40 ሺህ በላይ ሰዎችን ገድሏል። 2 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል። ከቅርብ ዓመታት ወዲህ ደግሞ ጥቃቱ ወደ አጎራባች ኒጀር፣ ካሜሩንና ቻድ ተዛምቷል። የዓለም የጤና ድርጅት ኃላፊ ሃንታ ቫይረስ የተከሰተበትን መርከብ ከመድረሱ በፊት ስፔን መግባታቸውን ገለጹ። የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አድሃኖም እንደገለጹት ዛሬ ቅዳሜ ስፔን ገብቷል። በዚህም በካናሪ ደሴቶች የሃንታ ቫይረስ ወረርሽኝ የተከሰተበትን መርከብ ለመቆጣጠር ከሀገሪቱ የመንግስት ባለስልጣናት ጋር እንደሚተባበሩ ተናግረዋል። ዶክተር ቴድሮስ በኤክስ ገጻቸው እንዳሰፈሩት በስፔን በከፍተኛ የመንግስት ባለስልጣናት ጋር በመሆን ኤምቪ ሆንዶስ ለተባለው ተጓዥ መርከብ የሚመጡ ተጓዦች፣ የመርከቡ አባላትና የጤና ባለሙያዎች ደህንነቱ የተጠበቀ ሁኔታ መድረሳቸውን እንደሚከታተሉ ገልጸዋል። በዚህ መርከብ ውስጥ በተከሰተው የሃንታ ቫይረስ ሆላንዳዊ ባልና ሚስት እንዲሁም አንድ ጀርመናዊ ሴት በድምሩ 3 ተጓዦች ህይወታቸው አልፏል። ብዙውን ጊዜ ባይጦች የሚዛመተው በዚህ ቫይረስ በርካቶች መታመማቸውም ታውቋል። ይህም ዓለም አቀፍ ስጋትን ቀስቅሷል። ወደ 150 የሚጠጉ ሰዎችን ያዘው ይህ የሆላንድ መርከብ ነገ እሁድ በካናሪ ደሴት ቴንረፍ እንደሚደርስ ይጠበቃል። ከዚያም ተሳፋሪዎችን በልዩ በረራዎች ወደ የሀገራቸው እንደሚወሰዱ ተገልጿል። የዓለም አቀፉ የጤና ድርጅት ሁኔታውን በንቃት በመከታተል ድጋፍና መረጃ እንደሚያቀርብ የገለጹት ኃላፊው ቫይረሱ እስካሁን ድረስ ከካናሪ ደሴቶችና ከዓለም አቀፍ ደረጃ ያለው አደጋ ዝቅተኛ ነው ማለታቸውን የዘገበው አጃንስ ፍራንስ ፕሬስ ነው። ይህ ዶቼ ቬለ ዲደብሊው ነው። ሂዝቦላ በሰሜን የሀገሪቱ ክፍል በሚገኙ የእስራኤል ወታደሮች ላይ ያነጣጠረ የድሮን ጥቃት መፈጸሙን ገለጸ። ቡድኑ ባወጣው መግለጫ ጠላት ያላት እስራኤል የተኩስ አቁም ስምምነት መጣሷን ጠቅሶ ለዚህ ድርጊት ምላሽ ለመስጠት ሚስጋብ አም አቅራቢያ የእስራኤል ጦር ሰራዊት በተሰበሰበበት የድሮን ጥቃት መፈጸሙን ገልጿል። በእስራኤልና በኢራን በሚደገፈው የሂዝቦላ ታጣቂ ቡድን መካከል ለሶስት ሳምንታት የዘለቀ የተኩስ አቁም ስምምነት ቢደረግም ከቤሩት በስተደቡብ በእስራኤል 3 ጥቃቶች ዛሬ መፈጸማቸውን የሊባኖስ መገናኛ ብዙሃን ዘግበዋል። የእስራኤል ኃይሎችና ሂዝቦላ የተኩስ አቁም ስምምነት ቢደረግም በየቀኑ በአብዛኛው በደቡብ ሊባኖስ ተኩስ ሲለዋወጡ መቆየታቸውን አጃንስ ፍራንስ ፕሬስ ዘግቧል። ሊባኖስና እስራኤል በአሜሪካ አደራዳሪነት በቅርቡ ለሶስት ሳምንታት የሚቆይ የተኩስ አቁም ስምምነት ማድረጋቸው ይታወሳል። ሆኖም ዋሽንግተን ባወጣችው የተኩስ አቁሙ ስምምነት መሰረት እስራኤል የታቀደ የሚደርስ ወይም ቀጣይ የሆነ ጥቃት ካጋጠማት ለመከላከል እርምጃ የመውሰድ መብቷ የተጠበቀ ነው። ሞስኮ በጠንካራ ጥበቃ ስር የድል ቀንን አከበረች። አሶሺየትድ ፕሬስ እንደዘገበው ሩሲያ ዛሬ የድል ቀንን ፕሬዝዳንት ቭላድሚር ፑቲን በተገኙበት በሞስኮ ቀዩ አደባባይ በወታደራዊ ሰልፍ አክብራለች። እንደዘገባው የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ በሞስኮ በጠንካራ ጥበቃ በተካሄደው የድል ቀን ላይ ባደረጉት ንግግር በዩክሬን የሚገኙ የሩሲያ ወታደሮች የኔቶ ሙሉ ድጋፍ ካለው ኃይለኛ ጦር ጋር እየተዋጉ መሆኑን በመግለጽ ወታደሮቻቸውን አወድሰዋል። በሩሲያ በጎርጎሪያኑ ግንቦት 9 በየዓመቱ የሚከበረው የድል ቀን በሁለተኛው የዓለም ጦርነት የናዚ ጀርመንን ሽንፈት የሚያስታውስ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን በተለምዶ የሀገሪቱን ወታደራዊ ብቃት ለማሳየትና በዩክሬን ለሚካሄደው ጦርነት ድጋፍ ለማሰባሰብ በሀገሪቱ ትልቅ ብሔራዊ በዓል የሆነውን ይህንን የድል ቀን ይጠቀማሉ። ያም ሆኖ በዩክሬን ጥቃት ሊከሰት ይችላል በሚል ስጋት የዘንድሮ በዓል አከባበር የተገደበ መሆኑን ዘገባው አመልክቷል። ሰልፉ የሚካሄደው በአሜሪካ አደራዳሪነት ለሶስት ቀናት የተኩስ አቁም ስምምነት በታወጀበት ቢሆንም ሁለቱ ወገኖች 1000 እስረኞችን ለመለዋወጥ መስማማታቸውን ዘገባው አመልክቷል። ቆይቶ በወጡ ዘገባዎች ግን ዩክሬን የተኩስ አቁም ስምምነቱን መጣሷን የሩሲያ የመከላከያ ሚኒስቴር ገልጿል። ኢራን ባለም ዋንጫ እንደምትሳተፍ ገለጸች። ባለም ዋንጫ መሳተፏን ሀገሪቱ ብትገልጽም የውድድሩ አስተናጋጆች ቅድመ ሁኔታዎችን እንዲቀበሉ ጠይቃለች። የኢራን የእግር ኳስ ፌዴሬሽን ዛሬ ቅዳሜ እንዳስታወቀው በ2026 የክረምት ወቅት በሚካሄደው የዘንድሮው የዓለም ዋንጫ የሀገሪቱ የወንዶች ብሔራዊ ቡድን ይሳተፋል። ነገር ግን የጋራ አስተናጋጆቹ ዩናይትድ ስቴትስ፣ ሜክሲኮና ካናዳ ሁኔታዎችን ከመካከለኛው ምስራቅ ጦርነት ጋር እንዲያስማሙ ጠይቋል። የኢራን ጥያቄ የተሰማው ካናዳ ባለፈው ወር ከፊፋ ጉባኤ በፊት የኢራን የእግር ኳስ ፌዴሬሽን ዋና ኃላፊ ወደ ጉባኤው እንዳይገቡ መከልከሏን ተከትሎ ነው። ምክንያቱ ደግሞ በጎርጎሪያኑ 2024 ዓ.ም እንደ ሽብርተኛ ቡድን ከተፈረጀው የኢራን ወታደራዊ ርዕዮተ ዓለም ክንድ ከሆነው የኢራን አብዮታዊ ጥበቃ ጋር ግንኙነት አላቸው በሚል ነበር። ቅድመ ሁኔታዎቹ ቪዛ ከመስጠትና ለብሔራዊ ቡድኑ ለሰራተኞች አክብሮት መስጠት፣ የቡድኑ ባንዲራና ብሔራዊ መዝሙር በውድድር ወቅት እንዲሁም በአውሮፕላን ማረፊያዎች፣ ሆቴሎችና ወደሚጫወቱባቸው ስታዲየሞች በሚወስዱ መንገዶች ላይ ከፍተኛ ጥበቃ እንዲደረግላቸው መጠየቅን ያካትታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ፋቢዮ የኢራን የእግር ኳስ ተጫዋቾች በውድድሩ ላይ መገኘታቸው መልካም መሆኑን ተናግረዋል። ነገር ግን የአሜሪካ ከኢራን አብዮታዊ ጥበቃ ጋር ግንኙነት ያላቸውን የኢራን ልዑካን ቡድን አባላትን እንደ ሽብርተኛ ድርጅትነት ቆጥሮ ፈቃድ ሊከለክል እንደሚችል አስጠንቅቀዋል። የዓለም አቀፉ የእግር ኳስ ማህበር ፊፋ ዋና ኃላፊ ጃኒ ኢንቲፋኖ ግን ኢራን በታቀደው መሰረት የዓለም ዋንጫ ጨዋታዎቿን በዩናይትድ ስቴትስ እንደምታደርግ በድጋሚ አረጋግጠዋል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። በአዲስ አበባ ሽሮ ሜዳ አካባቢ ባለፈው ሐሙስ በአንድ የፖሊስ አባል የተገደለ ወጣት ትናንት አርብ ስርዓተ ቀብሩ መፈጸሙን ነዋሪዎች ለዶቼ ቬለ ገለጹ። የናይጄሪያ ጦር በሰሜን ምስራቅ የሀገሪቱ ክፍል 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታወቀ። የዓለም ጤና ድርጅት ኃላፊ ሃንታቫርስ የተከሰተበት መርከብ ከመድረሱ በፊት ስፔን መግባታቸውን ገለጹ። ዜናው አበቃ።
1: ለዓለም ዜናው ጻይ ጫኔና መሰግናለሁ። ተከታዩ ዘገባዎች የሚቀርቡበት ነው። በአማራ ክልል ደብረ ብርሃን ከተማ በሚገኙ መጠለያ ጣቢያዎች የሚኖሩ ሀገር ውስጥ ተፈናቃዮች መንግስት ያቀርብላቸው የነበረው ወራዊ የምግብ ድጋፍ ለአራት ወራት በመቋረጡ ለከፋ ረሃብና እንግልት መጋለጣቸውን ተናግረዋል። ኢሳያስ ገላው ተጨማሪ ዘገባ አለው።
4: ባለፉት 5 ዓመታት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል ደብረ ብርሃን ከተማ በሚገኙ 3 የመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው የሚገኙ የሀገር ውስጥ ተፈናቃዮች በመንግስት ይቀርብልን የነበረው ወራዊ የምግብ ድጋፍ ለአራት ወራት በመቋረጡ ለቀውስ ተዳርገናል አሉ።
5: አሁን ያለንበት ሁኔታ በጣም ከባድ ሁኔታ ላይ ነው ያለነው። መንግስት የሚያመጣው እርዳታ 5 ኪሎ ግራም ነው፣ ከመጣ 4 ወር ሆኖታል እና እሱም አሁን ላይ በጣም በቃ ከባድ የሆነ ሁኔታ ላይ ነው ያለነው። በጣም ራብ አለ። እንዲሁ በቃ ለጠቅለል ያለውን በቃ ልጆች ለራሱ አሁን በጣም ከባድ ሁኔታ ላይ ያለ በጣም እየተራብን።
4: በመጠለያ ጣቢያዎቹ የሚገኙ ተፈናቃዮች እንደሚናገሩት የምግብ እጥረቱ አሳሳቢ ደረጃ ላይ ደርሷል። በተለይም ህጻናት በረሃብ ምክንያት አቅም በማጣት በትምህርት ገበታቸው ላይ ያሉ እየወደቁ መሆኑን ነው በምሬት የሚናገሩትም።
5: ትምህርት ቤት ላይ ለራሱ አሁን ልጆች ትምህርት ብለው መምጣት እያቃታቸው በጣም እየወደቁ በቃ እየተሸከሙ ምናምን ነገር ነው የምናመጣቸው ማለት ነው። ደህነኞች መጥተው ያው እንደዚህ ወርቀዋል ይባላል። ያው እየተጠራን እየሄድን ነው ልጆቻችንን በሸክም የሚመጡት ማለት ነው። ይሄ ሁሉ ነገር የሚከሰተው ያው ምንም ሳይመገቡ ይሄዳሉ። ያው ሲራሱ ይወርቃሉ።
4: በደብረ ብርሃን ከተማ ከሚገኙ የመጠለያ ጣቢያዎች ውስጥ ትልቁና ከ4000 በላይ አባወራዎች ይኖሩበታል የሚባለው ቻይና ካምፕ የሚኖሩ ተፈናቃዮችም የምግብ ድጋፉ በመቋረጡ ምክንያት በመጠለያ ጣቢያው ያለው የኑሮ ውድነት ሁኔታ ከቀን ወደ ቀን እየከፋ መምጣቱን ያስረዳሉ።
6: ሌሎች የሚያግዙ አካላቶችም የሉም። የመንግስትም ድጋፍ ከተሰጠ 4 ወር ሆኖናል። በጣም ማህበረሰቡ ለትልቅ ረሃብ ተጋልጦ ያለበት ሁኔታ ነው። እንደውም ስጋታችን አሁን ላይ እንደው ሰው በረሃብ ይጎዳብን ይሆን ወይ የሚል ከባድ ስጋት ላይ ያለንበት ሁኔታ ነው። አሁን ከአቅም በላይ የተቸገሩ አሉ። ለዕለት እንኳን የሚመገቡት ያጡ ሁሉ አሉ። እንዴት እንሁን፣ ወዴት እንሄድ የሚል ሁሉ አሉ። እና ድጋፍ ደግሞ ምንም አይነት ድጋፍ የለም።
5: እኛ አዛውንቶች ሲረግፉብን እያየን ነው። ህጻናቶች በረሃብ ምክንያት ከምግብ እጥረት የተነሳ በብዙ ነገር እየተሰቃዩ ያሉበት ሁኔታ ነው ያለው። 3ቱም ካምፕ ላይ ማለት ነው።
4: ለተፈናቃዮቹ ከመንግስት ወራዊ የምግብ ድጋፉ ውጭ በሌሎች የረድኤት ተቋማት ይቀርብ የነበረው ድጋፍ ጾታን አሊያም የአካል ሁኔታን የለየ በመሆኑ ሁሉንም ተጠቃሚ የሚያደርግ አይደለም ይላሉ።
7: ዩኒሴፍም የብር ድጋፍ ምናምን ነገር ነበረ። ከታች አይደለም፣ ለሁሉም ተደራሽ የሆነ አይደለም። ያው በመስፈርት ነው የሚመጣው። አካል ጉዳተኛ የሚባል ነገር አለ፣ እንደዚህ ብቻ ሴት ማዋራ ምናምን የሚባል አለ። በዛ ደረጃ ነው የሚመጣው ድጋፉና አካታች ያልሆነ ድጋፍ ነው። ያ ድጋፍ ደግሞ ለብዙ አይነት ነገር ወጪ ነው የሚሆነው። የእንጨት ወጪ አለ፣ የቀለብ ወጪ አለ፣ የከሰል ብዙ አይነት ወጪ አለ እና ሁሉን ቻል ሲባል ከዛ አንጻር ድጋፍ ያገኘውም በቂ ድጋፍ አይደለም፣ ያላገኘውም ማህበረሰብ አለ ነው።
4: በደብረ ብርሃን በሚገኙ የባቄሎ ቻይናና ወይንሸት የመጠለያ ጣቢያዎች ውስጥና ከማህበረሰቡ ጋር ተቀላቅለው ከ30 ሺህ በላይ ተፈናቃዮች እንደሚኖሩ ይነገራል። ይሁን እንጂ ባለፉት 4 ወራት የተፈጠረው የምግብ ድጋፍ መቋረጥ ምክንያቱ ምን ይሆን ስንል የደወልንላቸው የሰሜን ሸዋ አደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ኃላፊ አቶ አበባው ምግብ የማድረስ ድርሻው የፌዴራል መንግስት ነው ብቻ የሚል አጭር ምላሽ ሰጥተውናል።
8: ድጋፍ እኛ አይደለም የምናቀርበው።
9: እሺ
8: ዞን አይደለም ፌዴራል ስለሆነ የሚያቀርበው ኮሚኒኬት አድርጉ። ሰው ዞን አያቀርቡም ምግብ እሱን ተደዋውልቆ ያሁን ሌላ ስራ ነው የሚሆነው።
4: በዚህ በሀገር ውስጥ ተፈናቃዮች ስሞታ ዙሪያም ምላሽ እንዲሰጡን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር የሆኑትን አቶ አይድሩስ ሀሰን ጋር ደውለን መረጃ ለመስጠት ለዛሬ ቀጠሮ ይዘው የነበረ ቢሆንም አስቸኳይ ስብሰባ ላይ ነኝ በማለታቸው ሳይሳካ ቀርቷል። ነገር ግን ኮሚሽነሩ በሌላ ጊዜ የተደራጀ መልስ እሰጣለሁ ሲሉም በጽሁፍ አሳውቀዋል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: ኢትዮጵያ ውስጥ የሰብአዊ ድጋፎች እየተባባሱ በመጡበት በአሁኑ ወቅት በጎ ፈቃደኞችና ሰራተኞቹ ላይ የሚደርሱ ጥቃቶችና በንብረቶቹ ላይ የሚፈጸሙ ዘረፋና ውድመት እንዲቆም የኢትዮጵያ የቀይ መስቀል ማህበር አሳስቧል። ስዩም ጌቱ።
10: በጎ ፈቃደኞችና ሰራተኞች ጦርነትና የተለያዩ አደጋዎችን ተጋፍጠው ቀድመው በመገኘት ለከፈሉት የአካል የህይወትና ልዩ ልዩ ጉዳቶች በማሰብ ብሎም ለአደጋ ለተጋለጡ ሰዎች በገለልተኝነት የእርዳታ አገልግሎቶችን እንዲያደርሱ ሀሳቡን በማፍለቅ የሚታወሰው ሄነሪ ዱናን ለመዘከር እንዲሁም የዓለም አቀፍ የሰብአዊ ህግና የእንቅስቃሴው መሰረታዊ መርህን በማስገንዘብ ለሰራተኞች ጥበቃ እንዲደረግ በሚል ሚያዝያ 30 የዓለም ቀይ መስቀልና ቀይ ጨረቃ ቀን በየዓመቱ ይከበራል። የዓለም ቀይ መስቀልና ቀይ ጨረቃ ጥምረት አባል የሆነው የኢትዮጵያ ቀይ መስቀል ማህበር አርብ ሚያዝያ 30 ቀን 2018 ዓ.ም አጋሮቹ በታደሙበት በአዲስ አበባ ዕለቱን ሲያከብር የሰው ልጆችን ከሚከፋፍሏቸው ከዘርና ከፖለቲካ ይልቅ ለጋራ እሴቶች ቅድሚያ በመስጠት ምድሪቷ ላይ በአብሮነት መኖር እንዲቻል ጥሪ ተላልፏልም። የኢትዮጵያ ቀይ መስቀል ማህበር ምክትል ዋና ጸሐፊ ድረስ ደስ ይበለው ኢትዮጵያ ውስጥ የሰብአዊ እርዳታ ፍላጎት እጅግ በናረበት በአሁኑ ወቅት በበጎ ፈቃደኞችና ንብረቶቹ ላይ የሚቃጡ ጥቃቶች እንዲቆሙ ጠይቀዋል።
11: ሰብአዊ ድጋፍ ፍላጎቱ በአይነትም ሆነ በብዛት እየጨመረ ከመምጣቱ ጋር ተያይዞ ድጋፎችን መድረስ ላለባቸው ተጋላጭ ለሆኑ ኢትዮጵያውያን ወገኖች ወደ ሀገራችን የእኛን ከለላ ፈልገው ለሚመጡ የተሰደዱ የጎረቤት ሀገራት ዜጎችና ሌሎችም መድረስ ባለባቸው ጊዜና ቦታ እንዲደርሱ ሁለገብ ድጋፍ እንዲደረግልን ለመጠየቅ እወዳለሁ። የበጎ ፈቃደኞቻችንና ሰራተኞቻችን መጎሳቆል፣ መታፈን፣ መሰቃየት፣ የንብረቶቻችን መዘረፍ እና ውድመት እንዲያበቃ በአጽንኦት መጠየቅ እንፈልጋለን።
10: ከዩክሬን እስከ መካከለኛው ምስራቅ ግጭት ያዳረሰው ሰብአዊ ቀውሶች ወደ ኢትዮጵያም ሲመጣ በአገር ውስጥ ግጭትና ከጎረቤት ሀገራት ወደ ኢትዮጵያ በሚሰደዱ ሰዎች መበራከት ምክንያት የሰብአዊ ድጋፍ ፍላጎቱና የተሰባሰቡ ሀብቶች እንደማይመጣጠኑ ለዶይቼ ቬለ የነገሩት ደግሞ የማህበሩ የህዝብ ግንኙነት ኃላፊ አቶ መስፍን ደረጀ ናቸው።
9: አንደኛ በአሁኑ ሰዓት የእርዳታ ፈላጊው ቁጥር በጣም በእጅጉ ጨምሯል። በየአካባቢው ባሉ ግጭቶች፣ በሚዘጉ መንገዶች እና እርዳታ የሚፈልግ በዓለም አቀፍ ደረጃ በጣም ጨምሯል። በሀገራችንም በዛ ልኩ ነው። ይህን ምላሽ ለመስጠት ደግሞ በቂ ሀብት ይፈልጋል። ለዜጎች ለመድረስ እጃችን ላይ ያለውና የእኛን ድጋፍ ደግሞ የሚጠብቁ ሰዎች ቁጥር አይመጣጠንም። ስለዚህ በጣም ከባድ ፈተናው ነው። ስለዚህ በእኛ በኩል ምንድን ነው ቅድሚያ የሚሰጣቸው ህይወትን የሚወስድ ነገር ላይ ትኩረት አድርገን ድጋፍ እናደርጋለን። አሁን ለምሳሌ የሱዳን ግጭት ብትወስድ ከሱዳን ወደ ሀገራችን የተሰደደ ቀላል ቁጥር ህዝብ አይደለም። እነዚህ ሰዎች ድጋፍን ይፈልጋሉ። የመስቀል ዜግነትን፣ ብሔርን ምንም መሰረት ስለማያደርግ ለዜጎች በሙሉ ይደርሳል። ስለዚህ በዚህ አካባቢ ድጋፍ የሚፈልጉት በጣም በርካታ ናቸው።
10: ለሰብአዊ ችግሮች ምላሽ ከመስጠት አኳያ ትልቁን አዎንታዊ ሚና እየተጫወተች የምትገኘው ኢትዮጵያ በተመሳሳይ ደግሞ እየፈተኗት ባሉ የግጭት መፈናቀልና የአየር ለውጥ አደጋዎች ምክንያት በትግራይ፣ አማራ፣ ኦሮሚያ፣ ጋምቤላ፣ አፋርና ሶማሌ ክልሎች ሰብአዊ ቀውሶች መስተዋላቸውን የጠቆሙት ደግሞ የዓለም አቀፉ ቀይ መስቀል ኮሚቴ ልዑክ መሪ ሲሞን አሽሊማን ናቸው። እናት ለልጇ መድኃኒት ፍለጋ ትባዝናለች። ገበሬውም ለማምረት ላይታ ይችላል። በጎ ፈቃደኞች ወጣቶች ተጎጂን ለመርዳት ይሮጣሉ። ቤተሰብ የደህንነት መልእክት ለመስማት የስልክ ጥሪን ይጠባበቃሉ። ያም ሆኖ ግን በኢትዮጵያ ተስፋ እንድናደርግ የሚያስገድደን ከፈተናው ባሻገር የሰዎች ለሰዎች በጽናት መቆምን በእያንዳንዱ ቀን መመልከታችን ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ወደ ሳምንታዊ ዝግጅቶቻችን ምዕራፍ ተሸጋግረናል። ቀዳሚው የካድማጮች ማህደር ዝግጅታችን ነው። በተለያዩ የመልእክት መቀበያ አድራሻዎቻችን የደረሱ መልእክቶቻችሁ ተሰባስበውበታል። ልደት አበበ።
0: የአድማጮች ማህደር።
12: ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች። ዝግጅታችንን ከአረብ ሀገራት ሆነው ሰው ቤት ተቀጥረው እየሰሩ የሚከታተሉ ይኖራሉ ብለን እንገምታለን። የደሴው የዝግጅታችን ተከታታይ ጥቁር አሚን ለነሱ ስንኝ ቋጥረው ልከዋል። ለሁሉም መልካም ቆይታ። በያላችሁበት ሰላምታችሁ ይብዛ እያሉ የጀመሩት ጥቁር አሚን ለዛሬ ይዤ የቀረብኩት በተለያዩ አረብ ሀገሮች ሄደው ላባቸውን አንጠፍጥፈው እየሰሩ ከቤተሰቦቻቸው አልፈው የሀገርን ገጽታ እየቀየሩ ላሉትና ለሚከናውኑት ነው ይላሉ። ቀጥለውም ትልቅ ስራ መሸለም ሲገባቸው ሁሌ ስለ ችግሮቻቸው ብቻ ሲተነተን በመታዘቤ ራሳቸውን ለመቀየር ከወጡ በኋላ በቤተሰብም ሆነ ከቤተሰብ ውጪ ባለ ሰው አላማቸው የተሰናከለባቸውን ወገኖቻችንን ፈጣሪ ይርዳቸው እያልኩኝ የዛሬው መልእክቴ ለጠንካሮቹና ሀገርንና የተቸገረን ወገናቸውን ለመርዳት የሚታትሩትን ሁሉ በተመለከተ በትንሹ አድናቆቴን ለመቸር ስለፈለግኩ ነው ብሏል። የስንኛቸው ርዕስ ለማዳም ቅመሞች ይሰኛል። ሀገር ደምቆ እንዲታይ አምሮና ሸብርቆ ገጠሪው ዘምኖ ሁሉም ቢታይ ስቁ በማዳም ቅመሞች መሆኑን ማናውቁ ተቀያይሮ ቢታይ ከሳር ቤት ቆርቆሮ ብዙ ከብቶች ቢያስር በየቤቱ ጓሩ እህሉ ቢትረፈረፍ ጎተራው ቢሞላ ሁሉም ዘና ብሎ አማርጦ ቢበላ በማንም አደለ የማዳም ቅመምናት ለዚህ ሁላ መላ ከላቧ ትሩፋት ፍጹም ሳትሳሳ ከወላጇ እኩል ጎረቤት ሳትረሳ ለቸግረው አጉራሽ ለቁርስ ራት መሳ የምትልክ እሷ ነች ካገኘችው ቆርሳ አርሶ አደሩ አምሮበት ቢታይ ጥሩ ለብሶ አጣፍጦ ቢመገብ ደስ ብሎት ቆርሶ መች በቃው ነበር ቤት ለመስራት አርሶ ለሀገር ገጽታ ማርሽ ቀያሪዎች ትልቅ ክብር አለኝ ለማዳም ቅመሞች ለሚያደርጉት ሁሉ የደግነት ብልጫ ይገባቸው ነበር ሜዳሊያና ዋንጫ ብሏል ጥቁር አሜን ከደሴ። የማዳም ቅመሞች የሚባሉት በአረብ ሀገራት ተቀጥረው የሚሰሩት ሴት እህቶቻችን ሲሆኑ ማዳም ቀጣሪዋ ስትሆን የአሰሪዋ ቅመሞች ደግሞ እነሱ ስለሆኑ ነው የማዳም ቅመሞች የሚል ስያሜ የተሰጣቸው ብሏል ጥቁር አሜን። እሳቸውም ለማዳም ቅመሞች ብቻ ሳይሆን ለሌላ ሰውም ያላቸውን አድንቆት ገልጸዋል። ከጤና አዳም ሰፈር ጅንካ ለሚጽፉልን የዝግጅታችን ተከታታይ ነው። ጥቁር አሜን እንዲህ ሲሉ ይቀጥላሉ። በመቀጠል ለአቶ አለማየሁ መላከ ያለኝን አድናቆትና ክብር በዚሁ ተወዳጁ ጣቢያ በኩል በታላቅ አክብሮት ይድረስልኝ ይያልኩኝ። ሲቀጥል ከርሳቸው መልእክት በፋሲካ ዋዜማ ለአየር የበቃችሁን ትዝብት አዘልግጥም በድጋሚ ማቅረብ ከተቻለ የሚል ጥያቄ ስላለኝ ነው። አመሰግናለሁ ብለዋል ጥቁር አሚን። ይሁ መልእክቱን አይገለውልናል። የአለማየሁ መላከ ትዝብት ደግሞ በድጋሚ ይቀርባል።
13: ትዝብት ጾም ተፈታ ገባ ይደንቀኝም ቢሉ ስጾም ለከረምኩት አመቱን በሙሉ የረባ ሽሮት ላላገኘ ሰው ጾም ተፈታ ቢሉት ምንም አይመስለው። ልዩ ነበር ጾሙ የዘንድሮው ካምና 5 አመት ጾመን አልገደፍንም ገና ይራዘም ይቀጥል እኔ ምን ተዳይ ምን እንዳይቀርብኝ በገድፍ በቆሎዬ የኔ ጎረቤቶች አረዳችሁ ዶሮ እኛስ ካምናው ባሰ አሮብናል ሽሮ ገና ጸሎት ካልታከለ ምን ያደርጋል ጾሙ የራብ አርማ ቢባል ተቀይሮ ስሙ የዶክተሩ ግዝት ወይ ደግሞ ክልከላ ቅቤ ስጋ ዶሮ ያሉኝ እንዳትበላ ለጊዜው ቢገርመኝ ብደንቀኝም ዳሩ ግፊት ኮሌስትሮል ብሎም ለስኳሩ የማላገኘውን አትብላ ማለቱ ፈቀዱም አገዱም አንድ ነው ግዝቱ ዘንድሮን ፋሲካ ሰው ሁሉ ሲበላ ሸውደን አለፈን እኛ በክልከላ መጣም በጀኝ አሙልቴ ተገጣ እንዴት ሆን ነበር ጾሙ እንደተፈታ እስኪ ከግጥም መድብሌ ካሳተምኩ ድሮ ጀባል በላችሁ ጥቂት ስለውሮ ቦሉ ወደ ግጥሙ ቶሎ ላሻግራችሁ ጆሮአችሁን ስጡኝ አድምጡኝ ባካችሁ ውሮ አይ ውሮ ለምደሽ የለድሮ ወተትሽ በስራት በገል ተጨምሮ ከፊሉንም ልሰሽ ከፊሉን አፍሰሽ ያ ጊዜ አለፈ ትዝታውን ትቶ ሌላውን ተክቶ ነጎደ ከነፈ 10-20 ታልቦ ቢሞላም ማሰሮ ሁሌ የሚሰጠኝ በገሌ ተሰፍሮ ብለሽ ነበር ድሮ ለካስ ተሳስተሻል ሌላ ጊዜ መጣ ገሉንም አሳጣ አይ ውሮ አመሰግናለሁ ደህና ቆዩኝ ያልኩኝ በሰላም ክረሙ ተሰናበትኳችሁ አሌክስ ተናዳሙ አለማየሁ መላከ ደቡብ ኢትዮጵያ ክልል አሪዞን ጂንካ ጤናዳም ሰፈር።

0: ሳምንቱ ያድናቁትና የመስጋና ሳምንት ይመስላል። የሐረሩ ደንበኛችን መትዋለቃው በታሪኩም መልእክት አላቸው። የቀለም አባቴ ይላል የስንኛቸው ርዕስ። ፊደል አስቆጥረህ ዕውቀትን የዘራህ ድንቁርናን ገፈህ ብርሃን ያበራህ መስጋና ውዳሴ ክብር ላንተ ይግባህ። ምንጊዜም አረሳህ እስከለተሞቲ በስብናዬ ውስጥ ታተመ ያለህ የቀለም አባቴ። በቃላት አስወቤ ከመሸነግልህ ያው ተማጸንኩልህ ከደጋጎቹ ጋር ፈጣሪ እንዲያኖርህ። ለጨበጥኩት ዕውቀት ፈርቀዳጅ አንተ ነህ ለሱ አይሳነውም እቅፍ ድግፍ አርጉ በህያዋያን ቦታ ዘላለም ያኖርህ። አንተ ደግ ነበርክ የመልካሞች መልካም ሰው ማክበርን እንጂ የሰው ክብራት ነካም። አንተ ብትኖር ኖሩ መልእክተ ሐዋርያት ትታደጋት ነበር ዓለምን ከጥፋት። አህዱ ክለቱ ሰልስቱ አርባቱ ብያነበብኩት የፊደል ሰራዊት ባንተ ስለሆነ ካመሮ ያጠፋም ቀንም ሆነ ሌሊት። ማስታውሻነቷ ለመምህር አየለ አዲስ ትሁንልኝ ይላል የመትዋለቃው በታሪኩ መልእክት። ወደሚቀጥለው ከናንተው ካድማጫችን የደረሰን መልእክት ስናልፍ አትፈትነኝ በማልችለው በሚል የብርስም ይጻፉልን አስተያየት ሰጪ ናቸው። ሰላም የተከበራችሁ የዶቼ ቬለ ራዲዮ አዘጋጆች፣ እኛ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ ሰራተኞች ነን። ምርጫ ቦርድ ባወጣው የመራጮች ምዝገባ ላይ መራጮችን ለመመዝገብ ስልጠና ወስደን ውል ወስደን የካቲት 28 ቀን ጀምረን መዝገባችንን አጠናቀናል። ይሁን እንጂ እስካሁን ምንም አይነት የሰለጠንበት አበልም ሆነ የሰራንበት ሊከፈለን አልቻለም እና ድምጽ እንድትሆኑን በትህትና እንጠይቃለን ይላሉ አስተያየት ሰጪው። አማራ ክልል የምርጫ አስፈጻሚዎች ይላል መልእክታቸው። ውድ አድማጫችን ላነሱት አቤቱታ ከብሔራዊ ምርጫ ቦርድ ምላሽ ለማፈላለግ ሞክረን ነበር፣ አልተሳካም። ግን የእርሶን አቤቱታ እንዳለ አየር ላይ አውለናል። በአማራ ክልል በትክክል የት አካባቢ ይሄ እንደሆነ ደግሞ ቢጽፉልን ጥሩ ነበር። ለዲደብሊው አማርኛ ክፍል ለምታቀርቡት ጥራት ያለውና ሚዛናዊ መረጃ ትልቅ አድናቆት አለኝ። በርቱ ቶማስ ነኝ ከሊቢያ ትሪፖሊ የሚል አስተያየትም ደርሶናል። ከሊቢያ የጻፉልን ቶማስ እናመሰግናለን።
1: ድረስ ለትግራይ ክልል አደሱ ፕሬዝዳንት በቀን 7/8/2018 ለተመረጡት ገብረ ጽዮን ገብረ መካኤል እርሶ ስልጣን ላይ መውጣት ችግር የለዎት፣ የሰጡትን ሁሉ ይቀበላሉ፣ ለማድረጉም ብቃት እንዳላቸው ይገባኛል። ነገር ግን ስልጣኑን ያሁን ከሚቀበሉ ይልቅ ያለ ችግራችን ከፌዴራሉ መንግስት ጋር ተነጋግረን ብንፈታ ምን ችግር ነበረ የሚለውን አስተያየት ቢመርጡ ኖር ሊወዶ ነበረ። እኔ የህዋት ያላቸው አቋምና ህዋት ደርግን ለመጣል 17 ዓመት ያህል በአካድ ጦርነት አድናቆትና ወደር የሌለ ነበረ። ነገር ግን ከዛ በኋላም በ1987 ያወጡት ህገ መንግስት ለኢትዮጵያ ህዝብ ጥቅም ያለውና ለማንኛውም ብሔረሰብ እኩልነት ላይ የተመሰረተ መሆኑን ይገባኛል፣ ይቀበላሉ። ነገር ግን 2013 ዓመተ ምህረት በተካሄደ ጦርነት ከትግራይ ክልልም ሆነ በኢትዮጵያ ሞላው ወጣቶቹ ያለቀው ወጣት እጅግ በጣም ያሳዝነኛል። እኔ ወታደር ነኝ። ትግራይ ውስጥ ሽራሮ፣ አድተክላይ፣ ባድሞ፣ ጎሰማ፣ ሆመራ፣ ተከዜ፣ ጓልጓማሎ፣ ዙባን ገደና ያልኖርኩበት ቦታ የለም። አድጎሽ፣ ባርሳሳ ሜታ ብዙ ቦታዎች ይኖራሉ። ግን ዛሬ እጅግ በጣም ካለው ከሁኔታ አንጻር፣ ከኑሮ ውድነት አንጻር፣ ካለው የፖለቲካ ችግር አንጻር፣ በጂኦግራፊያዊ አቀማመጥም ዓለም ሁሉ ትኩረቱን በሳበበት ላይ ዛሬ አዝኛለሁ። እርሶ ይህን ስልጣን መቀበል አልነበረበትም። እኔ ያልኩ እያዘንኩት ያ ጦርነት እንዳይመጣ ስጋት ስለነበረኝ ነው። አሁንም ቢሆን ያን ስልጣን ባለበት ሆኖ ተፈጻሚነት እንዳይሆን በምክር ቤቱ አስቸኳይ ስብሰባ አድርጎ ከፌዴራል መንግስት ጋር በንግግር እንድትፈቱ ስል በአክብሮት እጠይቃለሁ። በደቡብ ኢትዮጵያ ክልል በአሪ ዞን በጅንከ ከተማ ጥጋቦቶች ባይስ ይባላለሁ። አመሰግናለሁ። በጣም አሁን ባለው አንጻር የትግራይ ወጣትም ሆነ ኢትዮጵያ ወጣት አንድም ሰው በዚህ ምክንያት እንዳይሞትና እንዳይጎዳ ስል በግሌ ዶክተር ደብረጽዮን ኢለሚናለው አመሰግናለሁ።
0: ቀጣዩ ከስልጣ ሀዳን የደረሰን አስተያየት ነው። አስተያየታቸውም የኢራንና የዩናይትድ ስቴትስን ጦርነትና ተኩስ አቁም በተመለከተ ነው። ከተኩስ አቁም ስምምነቱ በኋላ ዩናይትድ ስቴትስ ከአሜሪካ ለቃ የመውጣቷ ጉዳይ ያሳስባል ይላሉ። ምናልባት የጦር ሰፈሯን እዚያው ባህር ላይ መስርታ ያለም ፖሊስ ሊሆን እንዳትል ስጋት አለን። ይህ ምላሽ ማግኘት የሚገባው አንገብጋቢ ጥያቄ ነው። ምክንያቱም አሜሪካ ጦርነት ካካሄደችባቸው አካባቢዎች በጊዜ መውጣት ልምድ የላትም። ለምሳሌ ኢራንን በኃይል ከወረረች በኋላ ከአካባቢው እስካሁን ለቃ አልወጣችም። እንዲሁም ከአፍጋኒስታንም ቢሆን ከ20 ዓመት በኋላ ነው ለቃ የወጣችው ብሏል ሴልተ ሀዳን። ሌሎች አድማጮችም ልጽፉልን ወይም መልእክታችሁን በድምጽ ቀርጻችሁ በቴሌግራም እና ፌስቡክ ሜሴንጀር ላይ ልትልኩልን ትችላላችሁ። በቴሌግራም መልእክት ለመላክ @dwamharicbot ብላችሁ ፈልጉን። amharic@dw.com የኢሜል አድራሻችን ነው። የመልእክት መቀበያ ስልክ ቁጥራችን ደግሞ 0049228429164995 ነው። እስከሚቀጥለው ሳምንት ጤና ይስጥልኝ እያልኩ መሰናበታችሁ ልደት አበበ ነኝ። መልካም ሳምንት።

0: ለዝግጅቱ ለደት አበበን አመሰግናለሁ። የለቱ ትኩረት በአፍሪካ ዝግጅታችን በደቡብ አፍሪካ የተባባሰ ሄደው የመጤ ጠልን ቅስቀሳና ጋና በስራ ፈላጊ በተለይ ሴቶች ላይ የሚደርሰውን የጾታዊ ብዝበዛ ለመግታት የወሰደችውን እርምጃ ይዳስሳል። መልካም ቆይታ።
1: ትኩረት በአፍሪካ።
0: ጤነስጥልን አድማጮች፣ የደቡብ አፍሪካ መንግስት የችግሩ አካል ነው የተባለበት የመጤ ጠልን ቅስቀሳ አንድምታና የጋናው ፕሬዚዳንት ጆን ማሃማ የወሲብ ጉቦን ለማስቀረት የጀመሩት ዘመቻ በሚሉ ርዕሶች የተሰናዳው የለቱ የትኩረት በአፍሪካ ዝግጅታችን እነሆ ጀመረ። ታምራት ኢንሳኔ። የአፍሪካውያን የተስፋ ምድር ነገር ግን ለሶስት አስርት ዓመታት እንደ ሰደድ እሳት የሚያቆመው ያጣ የመሰለው የደቡብ አፍሪካው መጤ ጠልን ቅስቀሳ የሚቆም አይመስልም፣ አሊያም አልተፈለገም። የአገሪቱ መንግስት ችግሩን ከመቅረፍ ይልቅ ከመንግስታት ለሚቀርብለት ትችትና ውግዘት መልስ መስጠት የፈለገ መስሏል። ለመሆኑ ደቡብ አፍሪካውያን ትናንት የአፓርታይድ ስርዓትን ለማስወገድ ሲያደርጉ በነበረው ብርቱ ትግል አጋዥ በነበሩት አፍሪካውያን ወንድሞቻቸው ላይ ስለምን ጨከኑ? ደም አፍሳሽ ጥላቻው ከየት ተነሳ? እንደምንስ መቆም ተሳነው? እንጠይቅ። ደቡብ አፍሪካ በጉርጉርሳዊ 1994 ከዘረኛው የአፓርታይድ ስራ ስትላቀቅ በእርግጥ ለበርካታ አፍሪካውያን የተስፋ ምድር ነበረች። ኢትዮጵያን ጨምሮ ከዚምባብዌ፣ ናይጄሪያ፣ ሶማሊያና ሌሎችም ሀገራት በርካቶች ስራና የተሻለ ህይወት ፍለጋ ወደ ተስፋይቱ ምድር ተሰደዱ። ነገር ግን አፓርታይድን አሸንፎ ነጻነት የተጎናጸፈው የጥቁር ደቡብ አፍሪካውያን ትግል በእርግጥ የተጠበቀውን ኢኮኖሚ ለውጥ አላስገኘለትም። ምንም እንኳ የፖለቲካ ስልጣኑ ቢቀየርም የሀገሪቱ 85 በመቶ ሀብት አሁንም ድረስ በ10 በመቶ ነጭ አናሳዎች እጅ ነው። ይህ የኢኮኖሚ ኢፍትሃዊነት በደሃው ማህበረሰብ ዘንድ ምሬትን ፈጠረ። ስራ አጣን፣ አገልግሎት አነሰን የሚለው ብሶት ግን ፊቱን ያዞረው ወደ ነጮቹ ከበርቴዎች ሳይሆን አብረዋቸው ሰፈር ውስጥ ወደሚኖሩት ምስኪን ስደተኞች ላይ ነበር። በጉርጉርሳውያኑ 1990ዎቹ መገባደጃ ላይም ስደተኞች ስራችንን ቀሙን የሚለው ትርክት ከሐሜት ባሻገር በየመንደሩ ጎልቶ መሰማት ጀመረ። እዚያው ደቡብ አፍሪካ ውስጥ የሚኖሩት ኢትዮጵያዊ ስደተኛ ለዶቼ ቬለ ያረጋገጡትም ይህንኑ ነው።
2: እኛ ሰርተን ለፍተን ጤረን ጠዋት ወጥተን 15 ሰዓት ላይ ወጥተን 6 ሰዓት ላይ እየገባን ተሰበሰብነው ሀብት ነው። ይሄኛውን እነሱ እዚህ ሀገር መጥቶ እኛን አታልሎ ሰርቶ ሀብታም ይሆናሉ ከነ ስለዚህ እነሱ ይውጣ ነው።
0: ዛሬ ደቡብ አፍሪካ ውስጥ እየሆነ ያለው ሐሜት ወይም ተቃውሞ አይደለም፣ በጭካኔ የተሞላ አሳዳጅና ገዳይ እርምጃ እንጂ። የዲሞክራሲና መልካም አስተዳደር ጉዳዮች አጥኚ የሆኑት ቴሳ ዱምስ እንደሚሉት የመጤ ጠልን ቅስቀሳው መጠንከር ከበርካታ ጉዳዮች ጋር የተቆራኘ ነው።
3: In the last few years, every year since 2023.
4: ባለፉት ጥቂት ዓመታት ውስጥ ከ2023 ጀምሮ በየዓመቱ በደቡብ አፍሪካ በቀን በአማካይ ከ23 በላይ ተቃውሞዎች ይካሄዳሉ። አብዛኞቹ ተቃውሞዎች ስለ አገልግሎት አሰጣጥ፣ ስለ ቤት አቅርቦት፣ ስለ ሙስናና ስለ ስራ አጥነት ናቸው። ስለዚህ በዚህ ላይ የስደተኞች ጉዳይ ሲታከልበት ለህዝባዊ ቅሬታ መንስኤ ከሆኑት ዘርፈ ብዙ ጉዳዮች ጋር እየደባለቁበት መሆኑን መረዳት ይኖርብናል።
0: ደቡብ አፍሪካ ውስጥ የሚኖሩት ኢትዮጵያዊ ስደተኛ እንደሚሉት ግን የመጤ ጠልን ቅስቀሳው በእርግጥ የተደራጀ ነው።
5: መጤ ጠልን ቅስቀሳዎች ከወትሮ ለየት ያሉና ይሆን ዘመናዊ ናቸው። በተለይ በጭካኔ ወንድሞቻችን ላይ የሚሰነዘሩ በ16 ጥይት ተገደላል፣ በ5 በ4 ተገደላል። ለህዝባችን ደህንነት የምንችለውን ክትትል እያደረግን ነው።
0: ይህ አሁን ደቡብ አፍሪካ ውስጥ ኢትዮጵያውያንን ጨምሮ በመጤ አፍሪካውያን ወንድሞች ላይ በየዕለቱ የሚደርስ ግፍ ነው። እስቲ አሁንም ለአፍታ ለአመታት ወደኋላ መለስ እንበል። ወደ የጉርጉርሳውያኑ 2008ና 2015 ደም አፋሳሽ አመታት። ወርሃ ግንቦት 2008 በደቡብ አፍሪካ ታሪክ ጥቁር ጠባሳ ያረፈበት ወር ነው ቢባል ማጋነን አይሆንም። ጆሃንስበርግ አቅራቢያ በምትገኘው የአሌክሳንድራ ከተማ የተጀመረው መጤዎችን ኢላማ ያደረገው ጥቃት እንደ ሰደድ እሳት ሀገሪቱን አዳርሷል። መረጃዎች እንደሚያመለክቱት በወቅቱ በጥቃቱ 62 ሰዎች ተገድለዋል፣ ከመቶ ሺህ በላይ የሚሆኑት ደግሞ ተፈናቅለዋል። በዚህ ወቅት ዓለምን ክፉኛ ያስደነገጠ ክስተትም በጥቁር የታሪክ መዝገብ ላይ ሰፍሯል። ሞዛምቢካዊው ኤርኔስቶ ኛሙአቬ በቁሙ በእሳት ሲቃጠል የሚያሳየው ምስል በእርግጥ በሰብአዊነት ላይ የተፈጠረም አስከፊ ጥፋት ነበርም። የወቅቱ የደቡብ አፍሪካ ፕሬዚዳንት ታቦ ምቤኪም ይህ ወንጀል ነው እንጂ ጥላቻ አይደለም በማለት ክስተቱን አሳንሰው ለማሳየት መሞከራቸውም በእርግጥ በርካቶችን አስቆጥቷል። ይህ በዚህ አላበቃም። በድጋሚ በ2015 በደርባን የዙሉ ንጉስ ስደተኞች ተቀለለው ይወጡልን ካሉ በኋላ ሀገሪቱ ዳግም ደም የፈሰሰባት ምድር ሆናለች። ናይጄሪያና ዚምባብዌ ዜጎቻቸውን በአውቶቡስና በአውሮፕላን ማጓጓዝ ጀመሩ። የደቡብ አፍሪካ መንግስት ግን አሁንም ችግሩ ጥላቻ ሳይሆን ወንጀለኛነት ነው የሚለውን አቋሙን እንደያዘ ቀጥሏል። ጉዳዩን በቅርበት የሚከታተሉት እንደሚሉት የሀገሪቱ መንግስት በራሱ የችግሩ አካል መሆኑ ጉዳቱን ከፍ አድርጎታል።
4: መንግስት ራሱ የችግሩ አካል መሆኑን መገንዘብ ይኖርበታል። ቁጥጥር የሚደረግበትና ተጠያቂነት ያለው የስደተኞች ስርዓት እንዳይኖረን ከሚያደርጉት ምክንያቶች አንዱ መንግስት ነው። በመሆኑም ስርዓቱ በሁሉም ላይ ስደተኞችን ጨምሮ ውድቀት እያመጣ ነው። ደቡብ አፍሪካውያንም መንግስት ለዚህ መፍትሄ ለማምጣት ቁርጠኝነት እንደሌለው ያውቃሉ።
0: በደቡብ አፍሪካ ባለንበት ዓመት የስራ አጥነት መጠን 33% መድረሱን ዘገባዎች ያመለክታሉ። በሀገሪቱ ወጣቶች ተስፋ መቁረጣቸው እንቅስቃሴው ከመለዘብ ይልቅ እንዲባባስ ምክንያት ሆኗል። በመጤ የጠሉ እንቅስቃሴ ዜጎቿ የተጎዱባት ናይጄሪያ በፈቃደኝነት ላይ የተመሰረተ የመመለስ ልዩ መርሃ ግብር ማውጣቷ ተሰምቷል። የጋና መሪዎችም ተቃውሞ እያሰሙ ነው። የፕሬዚዳንት ሲሪል ራማፎሳ መንግስት አሁን በዲፕሎማሲያዊ ጫና ውስጥ መሆኑ እየተሰማ ነው። ቃል አቀባያቸው ቪንሰንት ማጉዌኒያ ደቡብ አፍሪካውያን የውጭ ዜጋ ጠላቶች አይደሉም ቢሉም በመሬት ላይ ያለው እውነታ ግን የበርካታ ስደተኞች ሱቆች ሲዘረፍና ሕይወት ሲጠፋ መክታት አለመቻሉን ያመለከተ ነው። ተንታኞች አበክረው እያሳሰቡ እንደሚገኙት በደቡብ አፍሪካ የሚታየው የጥላቻ ዙሪቱ መፍትሄ የሚያገኘው የሀገሪቱ መንግስት የውጭ ዜጎች ጥላቻ የለም የሚለውን ክህደት ትቶ ስር የሰደደውን የኢኮኖሚ ኢፍትሐዊነት ሲፈታና ሕግ ሲያስከብር ብቻ ነው። እስከዚያው ግን ለአፍሪካውያን ወንድሞቻቸውና እህቶቻቸው ስጋት መሆናቸው ይቀጥላል። የጋናው ፕሬዚዳንት ጆን ማህማ ከፍተኛ

0: ዘገባዎች አመልክተዋል። ጉዳዩ በይፋ አነጋጋሪ መሆን የጀመረው ፕሬዚዳንት ጆን ማሃማ በጋናዋ የኮፎሪድዋ ከተማ በተካሄደ ህዝባዊ ውይይት ላይ ካደረጉት ንግግር በኋላ ነው። በወቅቱ አንዲት ተማሪ በስራ ቅጥር ወቅት ሴቶች ስለሚገጥማቸው ጾታዊ ብዝበዛ ላነሳችላቸው ጥያቄ ፕሬዚዳንቱ በቁጭት ተሞልተው መልስ ሰጥተዋል። በጣም አሳፋሪው ነገር አንዳንድ አሰሪዎች ስራ ከመስጠታቸው በፊት ከሴቶች ጋር የወሲብ ግንኙነት እንዲኖራቸው መጠየቃቸው ነው ያሉት ፕሬዚዳንት ማሃማ ይህ በፍጹም ተቀባይነት የለውም፣ ሊቆም ይገባል፣ ድርጊቱን በወንጀል የሚያስቀጣ አዲስ ህግ ማውጣት አለብን ሲሉ ተደምጠዋል።
1: በእርግጥም ህሊና የሌላቸው በስልጣን ላይ ያሉ ሰዎች ስራ አጥተው የተቸገሩ ሴቶችን ለመበዝበዝ እድሉን ሊጠቀሙበት ይፈልጋሉ። ብዙ የስራ ቦታዎች የራሳቸው የስነ ምግባር ደንቦች አሏቸው። ስለዚህ የታቀደው ህግ ተግባራዊ ከመሆኑ በፊት የተቋማቱ የቦርድ ዳይሬክተሮችና ባለስልጣናት መሰል ችግሮችን ለመፍታት ያሉትን የውስጥ ደንቦች ስራ ላይ እንዲያውሉ እንጠብቃለን።
0: ይህ ንግግራቸው የሀገሪቱ መሪዎች ይህንን ስር የሰደደ ችግር ለመፍታት ያላቸውን ቁርጠኝነት በግልጽ ያሳየ ሆኗል። በጋና ወጣቶች ስራ ለማግኘት የሚያደርጉት ከፍተኛ ፉክክር አሰሪዎች በቅጥር ፈላጊዎች ላይ ያልተገባ የስልጣን የበላይነት እንዲኖራቸውና ልዩ ፍላጎት የማስፈጸም እድል እንዲኖራቸው አድርጓቸዋል። ቪክቶሪያ ብራይት የተባሉ የህግ ባለሙያ እንደሚሉት ድርጊቱ ግልጽ የሆነ የብዝበዛና የሙስና መልክ ያለው ነው።
1: በስልጣን ላይ ያለ ሰው የስራ ቅጥርን ከወሲብ ጋር ሲያያይዘው ይህ አንዱ የሙስና አይነት ነው ብዬ አስባለሁ። ይህ ደግሞ በሰለጠነ ማህበረሰብ ውስጥ ልንታገሰው አንችልም። ምክንያቱም ይህ በሚሆንበት ጊዜ የሰው ብቃት ዋጋ ያጣል። ስለዚህ እኔ በበኩሌ ፕሬዚዳንቱ በዚህ ጉዳይ ላይ በወሰዱት አቋም በጣም ደስተኛ ነኝ።
0: የፓርላማ አባል የሆኑት ኮቴ ቤንቴ አፋልም ይህንኑ ሀሳብ ያጠናክራሉ። ፕሬዚዳንቱ ይህንን ጉዳይ በይፋ ማንሳታቸው ችግሩ ምን ያህል አሳሳቢ ደረጃ ላይ እንደደረሰ ማሳያ ነውም ይላሉ።
1: የወሲብ ብልሹነት ማህበረሰቡ፣ ቤተሰብና የቤተሰብ ስርዓት ሊፈቱት የሚገባ ጉዳይ ነበር። የትምህርት ስርዓታችንና ምናልባት ብቻ ሳይሆን በከፍተኛ ደረጃ ሃይማኖት ሊፈታው በተገባ ነበር። ነገር ግን በዚህ ሁሉ ውስጥ ችግሩ እየጨመረ በመሄዱ የሀገሪቱ ፕሬዝደንት ይህንን ጉዳይ ለመፍታት አዲስ ህግ እንዲወጣ እየጠየቁ ነው። ይህ ማለት ፕሬዝደንቱ ባላቸው መረጃ መሰረት ጉዳዩን ባንክሮ ልንመለከተው የሚገባ ትልቅ ጠባሳ ሆኖብናል ማለት ነው።
0: ፕሬዚዳንት ማሃማ ተግባራዊ እንዲሆን የሚሹት አዲሱ ህግ ቢጸድቅ ስራ ለመቀጠር የሚጠይቅ ወሲብን ከተለመደው የወሲብ ትንኮሳ ለይቶ እንደ ከፍተኛ ስልጣንን አላግባብ መጠቀምና ወንጀል ይተረጉመዋል። ይህም ለተጠቂዎች የተሻለ የህግ ከለላ ይሰጣል ነው የተባለው። ሆኖም ግን እዚህ ጋር መነሳት ያለበት ትልቁ ፈተና ህጉን በተግባር ላይ ማዋል እንደምን ይቻላል የሚለው ጉዳይ ነው። የቀድሞ የጋዜጠኞች ማህበር ፕሬዚዳንት ሮላንድ አፋይል ሞኒ እንደሚሉት እንዲህ ያሉ ጉዳዮችን በማስረጃ ማረጋገጥ ከባድ ቢሆንም አሁን ባለው የቴክኖሎጂ ዘመን ግን በሚስጥር በሚቀረጹ ድምጾችና መልእክቶች ማስረጃ ማቅረብ ይቻላል። ፕሬዚዳንቱ ይህ ህግ በጎርጎርሳዊው 2028 በመንግስታዊ ሹመቶች ላይ የሚታየውን የጾታ እኩልነት ለማመጣጠን ከያዙት ትልቅ ግብ አንዱ አካል መሆኑን ገልጸዋል። እንደተባለው ፕሬዚዳንት ጆ ማሃማ በጋናውያን ዘንድ ትልቅ ትርጉም የተሰጠውን ጉዳይ ተግባራዊ ካደረጉና የሀገሪቱ ፓርላማም ካጸደቀው ጋና በስራ ቦታ የሚፈጸሙ ጾታዊ ጥቃቶችን በመዋጋት ረገድ በአፍሪካ ግንባር ቀደም ሀገር ትሆናለች። ይህ ደግሞ በችሎታቸው ብቻ ተወዳድረው ለመቀጠር ለሚፈልጉ ወጣት ጋናውያን ትልቅ ተስፋ ሲሰጥ፣ ልብ ከገዙ የተቀሩ አፍሪካውያን ሀገራትም መነቃቂያ ይሆናቸዋል። እንግዲህ አድማጮቻችን፣ ለዕለቱ በሁለት ርዕሰ ጉዳዮች ላይ ያተኮረው የትኩረት በአፍሪካ መሰናዷችንም ይህንኑ ይመስል ነበር። ጤና ይስጥልን።
2: አድማጮቻችን እንግዲህ ወደ ተከታዩ ዝግጅታችን ነው ማሸጋግራችሁ። ተከታታይ ድራማ ነው። የዛሬው ተከታታይ ድራማችን ክፍል 4 ራሂም የጨለማውን መንገድ ሲመርጥ የኮምፒውተር ባለሙያው ፈጣሪን ሲመስል በሚል ርዕስ ነው የተሰናዳው። እናንተ ድራማውን እየተከታተላችሁ ቆዩ። እኔ ግን በዚሁ ልሰናበታችሁ። ለአብሮነታችሁ ግን ምስጋና የትልቅ ነው። እስከ ፍጻሜ አብራችሁን ቆዩ። ጤና ይስጥልኝ።
3: በማድመጥ መማር
4: የዲጂታል ግንዛቤ።
5: ጤና ይስጥልን የበማድመጥ መማር ተከታታዮች፣ ይህ ራሂም የጨለማው

0: መንገድ ሲመርጥ የተሰኘው በዲጂታል ግንዛቤ ላይ የሚያተኩረው ተከታታይ የዶቼ ቬለ ድራማ ነው። በተሳሳተ ግንዛቤ ወይንም ሆን ተብለው የሚሰራጩ ሐሰተኛ መረጃዎች የሚፈጥሩት ተጽዕኖዎች ላይ የሚያተኩረው ይህ ድራማ የሚከናወነው ኢንዙና በተባለችው የአፍሪካ ከተማ ነው። ባለፈው ክፍል ሃናና ናኦሚ የክፍላቸው ልጅ ሃጎስ ከመህርትኒና ጋር የፍቅር ግንኙነት ጀምሯል የሚል የውሸት ወሬ በማሰራጨታቸው ርዕሰ መምህርቷ ፊት ቀርበው ነበር። ይህ በእንዲህ እንዳለ የሀገር ውስጥ ጉዳይ ሚኒስትሩ ቸርነት ኤልያስ ለምርጫ ቅስቀሳቸው የአይቲና ኮሙኒኬሽን ኃላፊ ሆኖ እንዲሰራ ለራሂም የሥራ ዕድል አቅርበውለታል። ራሂም ግን ሥራውን ስለመቀበሉ እርግጠኛ አልነበረም። ይህም የቸርነትን ርዕዮተ ዓለም ስለማይከተልና የሥራ ዝርዝሩ ላይ ትንሽ የተሸፋፈነ ነገር ስለነበረው ነው። እንደዛም ሆኖ ስራውን ይቀጠር ይሆን? በዚህ አራተኛ ክፍል ከሀገር ውስጥ ጉዳይ ሚኒስቴር ቢሮ ያለ መልሰን እናገኛለን። ርዕሱ የኮምፒውተር ባለሙያው ፈጣሪን ሲመስል ይሰኛል።
1: ስብሰባው የተካሄደው በቸርነት ቢሮ ውስጥ ነው። ከቀጠሯቸው ቀደም ብሎ የደረሰው ራሂም እዛ ሆኖ ብዙ መጠበቅ ነበረበት። የቸርነት ቢሮም ልክ ባለፈው ጊዜ እንደተገናኙበት የፕሬዝዳንቱ የውይይት ክፍል ዘመናዊ ነበር። በመጨረሻ ሚኒስትሩ ቢሮአቸው እንደደረሱ ራሂም እንዲናገር ወዲያው ፈቀዱለት።
2: እሺ ክቡር ሚኒስተር፣ በትክክል ስራ ምንድነው የሚሆነው?
3: እርግጠኛ ነኝ እንደምታውቀው ዘመናዊ ምርጫዎች ትላልቅ የጭነት መኪናዎች ላይ ተሆኑ ንግግሮችን በማድረግ ወይም ሀገር አቋራጭ እየተጓዙ ስለ ፖለቲካ ሰዎችን መስበክ አይደለም። ዛሬ ላይ ሁሉም ነገር ስለ ዳታ ነው።
2: ዳታ ሲሉ የስታቲስቲክስ መረጃ ማለት ሆኖ
3: ከዛ ያለፈ ነው። ትርክቱን ስለመቆጣጠር ነው። አዝማሚያዎችን መረዳት፣ አገራዊ ውይይቱን መምራት መቻል፣ ሁሉንም ያሉትን የቴክኖሎጂ ሀብቶች መጠቀም ማለት ነው። የምለው ገብቶሃል?
2: አዎ ክቡር ሚኒስተር፣ ትንሽ እየተገለጠልኝ ነው።
3: ዘመናዊ ምርጫዎች የሚካሄዱት እጅግ በጣም ብልህ የሆነ አልጎሪዝም በመጠቀም መሆኑን መቼም ታውቃለህ።
2: አዎ።
3: እነሱም በዋናነት የሚቆጣጠረው ደግሞ የሆነ አንድ ኮምፒውተር ላይ የተቀመጠ ሰው ነው።
2: ትክክል።
3: ራሂም፣ ያ ሰው አንተ ትሆናለህ።
2: ሰዎች አእምሮ ውስጥ ያለውን ምን እንደሚፈልጉ በመረዳት በዛ አቅጣጫ መሄድና እንዲመርጡ መንገድ ማሳየት ማለት መሰለኝ፣ ፈጣሪን መምሰል።
3: በትክክል። በመላው ኢንዙና አንድ ሰው ባይመርጥ እንኳን አንተ ኤአይ እና ሌሎች ቴክኖሎጂዎችን በመጠቀም በምታዘጋጀው ዳታ በአብዛኛው ሕዝብ ዘንድ ፍትሐዊ በሆነ ሁኔታ መመረጣችንን ሰዎችን ለማሳመን ትሞክራለህ።
2: ምርጫውን ማጭበርበር ማለት ሆኖ?
3: የፈለግከውም በለው። እኔ የሀገሪቱን የፖለቲካ አቅጣጫ ማሳየት ነው የምለው። አመራር ማለት ያ ነው። ለሰዎች መንገዱን ማሳየት። ሰዎች ሁል ጊዜ መንገዱን አያውቁ።
2: ይህ ግን ትንሽ ማለት እንዴት ብዬ ልግለጸው፣ ስነ ምግባር የጎደለው አይሆንም?
3: በዓለም ዙሪያ ፖለቲካ የሚካሄደው እንደዚህ ነው። ራሂም፣ ይህንን ሥራ ለመሥራት የአዞ ቆዳ ሊኖርህ ይገባል ወዳጄ። አንዳንድ ሥራዎች ከባድ ነገር ማንሳትን ይጠይቃሉ እና በተወሰነ መልኩ ልትንገጫገጭ ትችላለህ፣ ግን ለጥሩ ነገር እንደሆነ አረጋግጥልሃል። ለዛም ነው ጠቀም ያለ ዶላር የሚከፈል። ለሥራው ዝግጁ ነህ?
2: እንደሚመስለኝ ያው።
3: ራሂም፣ 100% እርግጠኛ መሆን አለብህ። አንዴ ከገባህበት መውጫ የለውም።
2: ሥራውን እስከምጀምር መታገስ አቅቶኛል።
3: ይህም በመስማቴ ደስ ብሎኛል። ራሂም፣ አሁን ውሉን ትፈርምልንና ሌላ ሰው ቢሮህን ያሳይሃል።
1: ራሂም አላወቅም እንጂ እምቢ ቢል ማምለጫም አልነበረው። ስራውን አልፈልግም ቢል የሀገር ውስጥ ጉዳይ ሚኒስትሩ የታጠቁ የደህንነት ሰራተኞች ራሂምን እንዳይለቁት መመሪያ ሰጥተው ነበር። ራሂም የቸርነትን የምርጫ ዘመቻ ቡድን ሲቀላቀል ጀንበሬ የዶክተር ምስጋና የምርጫ ዘመቻ ቢሮ ነበረች።
4: ሀይ ጀንበሬ፣ መሆን አለብሽ። በስልክ አውርተን ነበር።
5: አዎ ነኝ። አንቺ ደግሞ ራቢያ መሆን አለብሽ።
4: አዎ ጀንበሬ፣ ራቢያ ነኝ። የዶክተር ምስጋና ረዳት። ስለተገናኘን በጣም ደስ ብሎኛል።
5: እኔም።
4: እንኳን ወደ ዶክተር ምስጋና የምርጫ ዘመቻ ዋና ቢሮ በደህና መጣሽ።
5: አመሰግናለሁ።
4: ዶክተር ምስጋና የቦርድ መሰብሰቢያ ክፍል ውስጥ ናቸው። ነይ ተከተይኝ።
5: እሺ።
4: ይቅርታ ዶክተር ምስጋና።
6: አቤት።
4: ሊያገኘዎት የሚፈልግ ሰው አለ።
6: ጀንበሬ?
5: አዎ ነኝ ዶክተር ምስጋና።
6: ስለመጣሽ ደስ ብሎኛል። እባክሽ ተቀመጭ።
5: አመሰግናለሁ።
6: ሻይ ወይስ ቡና?
5: አይ አመሰግናለሁ፣ ውሃ ይሻለኛል። አመሰግናለሁ ራቢያ።
4: ምንም አይደል።
6: ኢሜይል ሲደርሰን ደስ ነበር ያለን። እንዲህ አይነት ልምድ ያለው ሰው ከእኛ ጋር መስራት መፈልጓን ስናይ ደስ ተሰኝተናል።
5: አመሰግናለሁ።
6: እውነት ለመናገር ለማህበራዊ ሚዲያ ያለሽ ግንዛቤ ይህንን ምርጫ እንድናሸንፍ እንደሚያግዘን በጣም እርግጠኛ ነኝ።
5: እውነት ለመናገር እስካሁን ድረስ ምርጥ ዘመቻ አካሂደዋል። ብዙ እኮ የተለየ የምጨምረው ነገር ላይኖር ይችላል።
6: ያው እንግዲህ የምንችለውን ሞክረናል።
5: ይሁሉ ዶክተር ምስጋና በዲጂታል ሚዲያ ላይ ትንሽ ጠንከር ብለም ከሰራን ተቀናቃኝ የሚጠቀምባቸውን ክፍተቶች በቅርቡ መዝጋት እንችል ይሆናል።
6: ይሄ በጣም ጥሩ ሐሳብ ነው። ታዲያ እንዴት ነው ይህንን ማድረግ ያሰብሽው?
5: እንደ አንድ ወጣት እጩ ፖሊሲዎቹ ከብዙ ወጣቶች ጋር የሚዛመዱ ናቸው። ዘመቻው ማድረግ ያለበት ይሄንን መልክቱን ገና ላልሰሙ ወጣቶች ማዳረስ ላይ ነው።
4: ብዙ ወጣቶች ጋር ለመድረስ ከተለመደው ሚዲያ ይልቅ ዲጂታል ሚዲያን መጠቀም የተሻለ ነው የሚል ሐሳብ አለሽ?
5: በትክክል።
6: ግን ሌሎችስ? የነሱን ድምጽ ያስፈልገኛል። የተወሰነ እድሜ ክልል ብቻ ሳይሆን የሁሉም የኢንዙናያን ፕሬዝዳንት ለመሆን ነው ፍላጎቴ።
5: ልክ ነው። እነሱን እኮ ችላ እንበል ማለትም አይደለም። የተለመደው ሚዲያ የራሱ የሆነ የህዝብ አወቃቀር አለው። አዎ። ስለሆነም እኛ በርግጠኝነት ያንንም መጠቀም አለብን።
6: ጥሩ።
5: እሱን አምናለሁ። እያልኩ ያለሁት ቁጥራቸው ቀላል የማይባሉ ወጣቶች በባህ ላይ በመንላቸው ሚዲያዎች ላይ እንደ ቴሌቪዥን፣ ራዲዮ ላይ ስለማይከታተሉ መልእክቱ አይደርሳቸው። ሁሉንም ነገር ዘመናዊ ስልኮቻቸው ላይ ብቻ ነው የሚከታተሉት።
6: እነት ነው።
5: እነሱ ላይ ነው ማተኮር ያለብን ነው እያልኩ ያለሁት።
6: አሪፍ ነው። ታዲያ ይህንን እንዴት ነው በተጨባጭ ለማድረግ ያቀድሽው?
5: በገበያ ላይ አስተውቆታለሁ። ማለትም ለምሳሌ በገበያ ላይ ያለው ማንኛውንም ምርት መውሰድ እንችላለን። ለስላሳ፣ መጠጥ ወይም ሳሙና ሊሆን ይችላል። ስለዚህ እርሶንም እንደነሱ መልክቶንም የዶክተር ምስጋናን ስምንም አስተዋውቃለሁ ማለት ነው። መልክቶንም ለሚያጋሩ የማህበራዊ ሚዲያ ተጽኖ ፈጣሪዎች አስተላልፋለሁ።
6: አይ ጥሩ ነው። ካንቺ ሌላ ለሆኑ የማህበራዊ ተጽኖ ፈጣሪዎች ማለት ነው?
5: በትክክል። የዲጂታል ተጽኖ ፈጣሪዎች ሁሉም የተለያዩ ተመልካቾች አሏቸው። የኔን ይዘት የሚወዱ ሰዎች የግድ የሌላውን ሰው ይዘት ላይወዱ ይችላሉ፣ ወይንም በተቃራኒው። ስለዚህ በጋራ ከሌሎች ወጣቶች ጋር ከሰራን የበለጠ ለወጣቱ ተደራሽ ይሆናል ማለት ነው።
6: አዎ ልክ ብለሻል። የዲጂታል ሚዲያ ክፍላችን እንድትመሪ ይፈልጋሉ።
5: በእውነት?
6: አዎ። ለስራው ዝግጁ ነሽ?
5: አዎ ደስ ይለኛል። ዶክተር ምስጋና እርሶን ለማገዝ ነው እዚህ ያለሁት።
6: በጣም ደስ ይላል።
1: የጀምበሪ አዲስ ቢሮ ተራ ቢሮ እንጂ ራሂም እንደተቀጠረበት የሀገሪቱ ሀብት በእጁ እንዳለ የመንግስት ጽህፈት ቤት ዘመናዊ አይደለም። ጀምበሪ ግን ግድ አልሰጣትም። ለእርሷ በቂ ነበር። ሀጎስና ሀና የወይዘሮ ለምለም ትንሽ ቢሮ ውስጥ ከወላጆቻቸውና ከመምህራኖቻቸው ኒናና እምነት ጋር ተቀምጠዋል። ወይዘሮ ለምለም ከጠረጴዛቸው ማዶ ተቀምጠው መነጽራቸውን ወደ ላይ ከፍ አደረጉና ጉሮሯቸውን ጠራርገው መናገር ጀመሩ።
7: ሁላችሁም እዚህ ስለተገኛችሁ በጣም አመሰግናለሁ።
8: ችግር የለውም።
7: ከመጀመራችን በፊት እሳቸው የሀጎስ አባት ናቸው፣ አቶ ነጋሲ ይባላሉ።
9: ጤና ይስጥልኝ።
7: እነሱ ደግሞ የሀና እናት ወይዘሮ አስናቁና አባቱ አቶ ዋቆ ናቸው።
10: ሰላም።
8: ጤና ይስጥልኝ።
7: ኒና ካሳውንና እምነት ደሲና የዚህ የኢንዙና ትምህርት ቤት መምህራን ናቸው።
9: በጣም ጥሩ።
11: ሰላም፣ እንዴት ናችሁ?
8: እንዴት ዋላችሁ?
7: እኔ ደግሞ ወይዘሮ ለምለም ይባላለሁ፣ የትምህርት ቤቱ ርዕሰ መምህርት ነኝ። ጥሩ። እንግዲህ ለምን ወደዚህ እንደጠራናችሁ ምን ያህል ሁላችሁም እንደምታውቁ እርግጠኛ አይደለሁም። ባጭሩ ግን በትምህርት ቤቱ ውስጥ አሳፋሪ ነገር ተከስቷል። ከተማሪዎቻችን አንዷ የሆነችው ሀና እጅግ ጎጂና መጥፎ ወሬ ስታሰራጭ
9: ቆይታለች።
10: ምን?
8: የኔኩት
10: ይህንን አልነገረችንም። ወይዘሮ ለምለም ሊያገኟችሁ ይፈልጋሉ ብቻ ነው ያለችን።
8: እንደሱ ነው ያለችን። እንደሱ ነው።
7: መምህርት ኒና ሀናን ይቅር ብላታለች። ነገር ግን ሌላው ተጎጂ ይቅርታ ያስፈልገዋል። እሱም የሀና የክፍል ባልደረባ ሀጎስ ነው። ከአስተማሪው ኒና ጋር የፍቅር ግንኙነት የነበረው ነው ተብሎ የተወራበት ተማሪ ነው። ሀና ውሸት መሆኑን ሙሉ በሙሉ አምናለች።
9: ልጄ በዚህ በጣም ተበሳጭቷል። እኛ ወላጆቹን ብንሆን በተንኮለኛው ወሬ ተከፍተናል። ሀና ሀጎስን በክፍልና በጽሁፍ ይቅርታ እንድጠይቀው እንፈልጋለን። ይህ ካልሆነ ግን በህግ እናስጠይቃታለን።
12: ማንንም ሰው ለመጉዳት ብዬ አልነበረም። ይቅርታ አድርግልኝ ሀጎስ።
10: ከንቱ። ቆይ ደግሜ ደጋግሜ የምትናገር ይሁን ወቂ ስል አልነገርኩሽም? ግን በጭራሽ አትሰሚም። አሁን ያደረግሽውን ተመልከች እስኪ።
12: ይቅርታ አባዬ።
10: ይቅርታችን ያደርግልኛል። አሁን
7: አቶ አቁ እባክዎ አይበሳጩ። ልጆች እንደሆኑ መዘንጋት የለብንም። ሲያጠፉ ማረምና መንገዱን ማሳየት ነው ያለብን።
8: አዎ በዚህ ስማማለሁ ወይዘሮ ለምለም። ሞኞች ልጆች ናቸው። እንደዚህ አይነት ቁጣም አያስፈልግም። የሀጎስ አባት!
9: አቤት።
8: እንደ አቶ ነካሲ ችግሩን ያለ ጠበቃ ለመፍታት እንሞክር እባካችሁ።
9: ግን ያለ ምክንያት እንዴት የልጃችንን ስም ለማጥፋት ወሰነች?
11: ያው ወይዘሮ ለምለም እንዳሉት ነው። ሀናና የክፍል ጓደኞቿ ገና ልጆች ናቸው። ልጆች ደግሞ አንዳንድ ጊዜ ምክንያታዊነት የጎደለው ድርጊት ያደርጋሉ። እና ይሄ ሁሉ ባህናና ባሃጎስ መካከል በተፈጠረ አለመግባባት የመነጨ ነገር መሆኑን ልነግረው ተፈልጋለሁ።
13: አዎ ሀና ከልብ መጸጸቷ ግልጽ ነው። አቶ ነጋሲ እንደኔ ከልብ ይቅር እንደሚሏት ተስፋ አደርጋለሁ።
9: ይሄንን የሚወስነው ሀጎስ ነው። የተጎዳውና የተሸማቀቀው እሱ ነው።
7: ሀጎስ ምን ትላለህ? ሀናን ይቅር ትላታለህ?
14: ለመላው ትምህርት ቤት በይፋ ይቅርታ ከጠየቀችና ከመምህር ቲኒና ጋር የፍቅር ግንኙነት እንዳለኝ ያሰራጨችውን ወሬ ሙሉ ለሙሉ ውሸት መሆኑን ለሁሉም ሰው ግልጽ ካደረገች ለእኔ ችግር የለውም ይቅርላት።
12: እሺ አደርጋለሁ። ይቅርታ ሀጎስ።
7: ጥሩ አቶ ነጋሲ፣ ችግሩ በዚሁ ተፈቷል ማለት እንችላለን?
9: ሀጎስ እስከተስማማ ድረስ ጥሩ።
8: ተመስገን፣ በጣም እናመሰግናለን።
0: እኛም በዚህ ማስጠንቀቂያ የዛሬውን ክፍል እናጠናቅቃለን። ሀና ከጥፋቷ ትማር ይሆን? ሁለቱ የወንድማማች ልጆች ተቀናቃኝ የኮሚኒኬሽን ቡድኖችን እየመሩ የምርጫ ቅስቀሳዎችን እንዴት ይፈጽማሉ? ይህን ለማወቅ የሚቀጥሉትን ክፍሎች መከታተል እንዳትዘነጉ። እስከዛው ይህንን ክፍልም ይሁን ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ፣ ወይንም በፌስቡክ ገጻችን DW አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
15: የዲጂታል ግንዛቤ